0: ለወሰነ ተመስገን ነው።
1: አዎ ተመስገን ብዬ ለእኔ የሆናችሁ ብላት ገልጆቼ እየጸለይኩ ተመስገን ብዬ እየኖርኩ ነው። ሰላም ነኝ እኔ። እሺ እድሜ ተጸጋ ለእናንተ እለምናለሁ። የእኔን እንዲያድላችሁ መኛለሁ ለሁሉ። እኔ በጣም እድለኛ ነኝ ብዬ ነው የምደመድመው። እሺ
0: የተባረክ
1: በጣም በጣም እግዚአብሔር ባርኮኛል። በቃ እሺ በቃ እና እንደኔ ባርካችሁ እድሜ ተጸጋ በልጅ ተጦሩ